ለጌሴ እሱባኒ ሱናሰዳይ ከጀሰብ አንተ አቡ ሆ ደረን ሆ ሰማጀረን ሆኮ አናያር አበንበን ለጋቲንኪን ጊያ አንተ ነን አናያር ማር ጃ ጆሮን ጀከን አሎካ ኦቾኦካ ኢና አሰራ አበንታ አይተሚና አንተ አቡ ሆ ደረን ሆኮ ቲና ሲፔን ሀፐንምኮ አበና ነን ካጂ ጀከርኮ አዩም ኪያቴ አያር ፓ ቺከን ሰንደስ ቢን ማኮን